እንዳለ ተመስገን ይያል ቸሩ መመኘት ከሷ አንዛርኛ ስንመስል ሰውለስ ዓለም ነቻገር እሷ አኛለም አዳም ከኛገ እሷ ከኔ ጉር ተመስገን ይያል ቸሩ መመኘት ዳለን እዚሁ ባመተምረ ዙራለ ሁላችንም ነው ለታስመሽ እኛለ

ደስታ ገደብ ለፍላጎት ይሳ ጊዜ ሰዓት መደብ ዱራ ቆጣጥር በሰው አደማመር እድሜ ገመር ልክ ይሆናል እኩል እንዳሰብ ዳሸናትኛ ለራስ